0: እናማሪኮ ጸጋን የሞላሽ ማርያም ሆይ ሰላም ላንቺውን እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ፣ የወድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንተ ማሪያ ማደ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ንሎራ ደ ላኖስተ ሞርት አሜን።
0: ጸጋን የሞላሽ ማርያም ሆይ ሰላም ላንቺውን እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ፣ የወድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንተ ማሪያ ማደ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ንሎራ ደ ላኖስተ ሞርት አሜን።
0: ጸጋን የሞላሽ ማርያም ሆይ ሰላም ላንቺውን እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ፣ የወድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማሪያ ማደ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ንሎራ ደ ላኖስተ ሞርት አሜን።
0: ጸጋን የሞላሽ ማርያም ሆይ ሰላም ላንቺውን እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ፣ የወድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማሪያ ማደ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ንሎራ ደ ላኖስተ ሞርት አሜን።
0: ጸጋን የሞላሽ ማርያም ሆይ ሰላም ላንቺውን እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ፣ የወድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማሪያ ማደ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ንሎራ ደ ላኖስተ ሞርት አሜን።
0: ጸጋን የሞላሽ ማርያም ሆይ ሰላም ላንቺውን እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ፣ የወድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማሪያ ማደ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ንሎራ ደ ላኖስተ ሞርት አሜን።
0: ጸጋን የሞላሽ ማርያም ሆይ ሰላም ላንቺውን እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ፣ የወድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማሪያ ማደ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ንሎራ ደ ላኖስተ ሞርት አሜን።
0: ጸጋን የሞላሽ ማርያም ሆይ ሰላም ላንቺውን እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ፣ የወድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማሪያ ማደ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ንሎራ ደ ላኖስተ ሞርት አሜን።
0: ጸጋን የሞላሽ ማርያም ሆይ ሰላም ላንቺውን እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ፣ የወድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማሪያ ማደ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ንሎራ ደ ላኖስተ ሞርት አሜን።
0: ጸጋን የሞላሽ ማርያም ሆይ ሰላም ላንቺውን እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ፣ የወድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማሪያ ማደ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ንሎራ ደ ላኖስተ ሞርት አሜን።